ጸሎት ከቀምጠ ሓላፍነት ኣለወን ካቶሊካዊት ቤተ ክርስቲያን ዝተልእኾዚ ምስ ኩሎም ሰናይ ድሌት ዘሎ ሓላፍነት ኣለወን ካቶሊካዊት ቤተ ክርስቲያን ዝተልእኾዚ ምስ ኩሎም ሰናይ ድሌት ዘለዎም ሰባት ብምዝልእኾዚ ምስ ኩሎም ድሌት ዘለዎም ሰባት ምዝታይ ተቐቢላቶ ኣላ ከምቲ ካልም ሰናይ ድሌት ዘለዎም ሰባት ብምዝታይ ተቐቢላቶ ኣላ ከምቲ ካልኣይ ጉባኤ ቫቲካን ሰባት ብምዝታይ ተቐቢላቶ ኣላ ከምቲ ካልኣይ ጉባኤ ቫቲካን ኣብ ፍስታይ ተቐቢላቶ ኣላ ከምቲ ካልኣይ ጉባኤ ቫቲካን ቫቲካን ኣብ ፍስሓን ተስፋን ውስቢላቶ ኣላ ከምቲ ካልኣይ ጉባኤ ቫቲካን ኣብ ፍስሓን ተስፋን ውሳኔኡ ኣላ ከምቲ ካልኣይ ጉባኤ ቫቲካን ኣብ ፍስሓን ተስፋን ውሳኔኡ ቤተ ክርስቲያን ኩሎም ጉባኤ ቫቲካን ኣብ ፍስሓን ተስፋን ውሳኔኡ ቤተ ክርስቲያን ኩሎም ሰባት ኣብ ፍስሓን ተስፋን ውሳኔኡ ቤተ ክርስቲያን ኩሎም ሰባት ኣመንትን ፍስሓን ተስፋን ውሳኔኡ ቤተ ክርስቲያን ኩሎም ሰባት ኣመንትን ዘይኣመንትን ብማዕረ ነዛ ኩሉ ውሳኔ ቤተ ክርስቲያን ኩሉ ሰባት ኣመንትን ዘይኣመንትን ብማዕረ ነዛ ኩሉ ቤተ ክርስቲያን ኩሎም ሰባት ኣመንትን ዘይኣመንትን ብማዕረ ነዛ ኩሎም ብማዕረ ዝነብሩሉ ዓለም ንዝግባእ ምምሕያሽ ክሰርሑ ከም ዘለዎም ብልቢ ተኣምን ከምዚ ዝበለ ህልዮ ግን ብዘይቅንዕናን ጥንቁቕ ንዘተ ክጭበጥ ኣይክእልን እዩ ብዝብል ተገሊጹ ዘሎ እዚ ናይ መጀመርታ ክርስትያናውን ኩንፉቻውን ዘተ ንመጻእ ኣኼባታት ቅጥዓዊ ክኸውንን ካብ ስነ ትምህርቶም ምልዋጥ ኣዝዩ ዝያዳ ምዃኑን ከረጋግጽ ኣብ ክንዲኡ ድማ መጀመርታ ነባሪ ዕርክነትን ነባሪ ጉዕዞ ዘተን ክኸውን ተስፋ ከም ዘለዎም ይገልጹ ሊቀ ጳጳሳት ኡንዱኒል ጃናካራትነ ኮዱቱዋካ ካንካናማላጌ ናይ ዝተፈላለዩ ሃይማኖታት ናይ ሓባር ዘተዘነቃቕሕ ናይ ቅዱስ መንበር ልዕለ ቤት ጽሕፈትና ጸሓፊ እቲ ኣኼባ ኣብ መንጎ ክርስትያንን ኩንፉቻውያንን ኣብ ዝምድናታት ሓድሽ ምዕራፍ ዝኸፍትን ሰፊሕ ኣድማት ዘተ ሓልሕዳዊ ምምሃሃርን ምትሕብባርን ኣብ ኣገልግሎት ደቂ ሰባት ዘቕርብን እዩ ንርክባት ክርስትያንን ኩንፉቻውያንን ጥራይ ዘይኮነስ ንመላእ ጉዕዞ ኣብ መንጎ ሃይማኖታት ዝግበር ዘተመሰረት እዩ ኢሎም ብተወሳኺ ካልኣይ ጉባኤ ቫቲካን ዘለናዮ ዘመን ዘርእስቱ ኣዋጅ ጠቒሶም ካቶሊካዊት ቤተ ክርስትያን ኣብዘን ሃይማኖታት እዚኣተን ሓቀይናን ቅዱስን ዝኾነ ነገር ኣይትነጽግን እያ እንክብሎ ኣረጋጊጾም እቶም ተሳተፍቲ ፍልልያትና ንምድምሳስ ዘይኮነስ ሓድሕዳዊ ምርድዳእ ንምዕማቕ ካብና ንሓድሕድና ንምምሃሃርን ንሓባሮት ረብሓ ደቂ ሰባት ጎኒ ጎኒ ንምስራሕን ከም ዝተኣከቡ ኣስሚሮም እዚ ድማ ክርስትያንን ኩንፉቻውያንን ብዙሕ ተመሳሳሊ ብድሆታት ከም ዘጋጥሞምን ብሓባር ምላሽ ክህቡ ከምዚ ተጸውዑን ብምስትብሃል ንኣቦ መንበር ናይ ተቋም ስነ ትምህርቲ ኮንፉቹ ጽንግዮን ኩዋን ቾይ ጆንግ ሱ ምስቶም ካልኦት ኣብዚ ጉዳይ ዝተሳተፉ መሻርክቲ ንተበግሶ ዝደገፉ ኣመስጊኖም ኣብ መዛዘሚ እቲ ዓውሎ ዘተ ናይ መወዳእታ ስሪት መምርሒ ክርስትያናውን ኩንፉቻውን ዘተ ክሕተም እዩ ብጉጅለ ምሁራት ብኣተሓባባሪ ኣባ ፓውሊን ባታይሩዋ ኩቡያ ምክትል ዋና ጸሓፊ ኣብ መንጎ ዝተፈላለያ ሃይማኖታት ናይ ሓባር ዘተዘነቃቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ጽሕፈት ዝተላለወ ሰነድ ኮይኑ ንካቶሊካውያንን ንኩሎም ኣብ ክርስትናውን ኩንፉቻውን ዘተዝግደሱን ዝዓለመ እዩ ብተወሳኺ ኣብቲ ዓውደ ዘተ ናይ ካቶሊካውያን ጳጳሳት ጉባኤ ኮርያ ቦመንበር ናይ ሰበኻ ስዎነ ጳጳስ ማትያስ ዮንግ ሁን ሪ ኣብ ዘስምዕዎ መደረ ኣብዛ ብፍልሊ ግጭት ቅልብላው ስነ ምህዳርን ስነ ምግባራዊ ዘይርግጽነትን ዝተለለየት ዓለም ሓባራዊ ክብርታት ናይ ክርስትያናዊ ራእይን ናይ ኩንፉቹን ሄልዮ ከም ኣድማሳዊ ሕውነት ኣኽብሮት ንሰማይን ፍቕርን ሰብኣውነትን ነቲ ንሰብኣዊ ስድራ ቤት ዘጋጥሞም ብድሆታት ንጹር ምላሽ ከም ዝህቡ የስተብህሉ ኣቦ መንበር ካቶሊካዊ መንበረ ጥበብ ሶንጋንግ ኣባ ሉክ ጆንግ ሂዮክ ሲም ኣብ ናይ እንቋዕ ድሓን መጻእኩም መደረኦም ካቶሊካዊት ቤተ ክርስትያን ኮርያ ኣብ ምሁራዊ ምርምር ዝተሰረተ ትሑት ጅማሮ ብምግባር ብዙሓት ካብቶም ቀዳሞት ኣመንቲ ድማ ኣብ ትውፊት ኮንፉቹ ዝተመስረቱ ምሁራት ምዃኖምን ብምዝኽኻር ካብዚ ኣረኣእያዝ ብምብጋስ ምትእኽኻብ እዞም ክልተ ትውፊታት ንኮርያ ሓድሽ ነገር ዘይኮነስ ባህርያዊ መቐፀታ ናይቲ ድሮ እንካፈሎ ታሪክ እዩ ኣብዚ ናይ ሓባር ብድሆታት ዝረኣየሉ ዘሎ እዋን እቲ ዘድሊ ብተህዋኽ ስምምዕ ምግባር ዘይኮነስ ምቕንዕናን ትዕግስትን ዝግበር ዘተ እዩ ኢሎም ካብ ሞሮኮ ዝመፁ ኣስታት 6,000 ስደተኛታት ናብ ዝመፅሉ ምስ ተሰደዱ ብወገን ሞሮኮ ሊቀ ጳጳሳት ኤሚልዮ ሮቻ ግራንደ ካብ ታንጀር ቤተ ክርስትያን ብኸመይ ክትሕግዞም ከም

ብእዎ ልክዓ ከምትን ቅዱስ ፍራንቸስኮ ዘጋጠመ ርእሰ ሊቃነ ጳጳሳት ካብ ባሕሊ ስልጣነ ርሒቕካ ንደቂ ሰባት ዝፈላለዩ መናድቕ ምፍራስ ፈፂሙ ንስድራ ቤት ከተማ ወይ እውን ትውፊት ክሕደት ከም ዘይኮነ ኣስሚሮም እንታይ ደኣ ካብ መንፈሶም ካብ ፍርሕን ድንቁርናን ዝተማሃዙ ጸላእቲ ከምኡ እውን ካብቲ ብኩሉ ወገን ኣዝዩ ዝበልፀና ክውንነት ናይ ገዛእ ርእሱ ጽሑፍ ንእሽቶ ስርዓት ክፅዕን ዝደሊ ዓመፅ ሓራ ንምውፃእ የገልግል እዩ ኢሎም ኣብ እግዚኣብሔር ምውካል ማለት ከም ፍራንቸስኮን ኪያራን ዝድናቕን ክግልገልን ኣሕዋትን ኣሓትን ዘለዎ ዓለም ምርካብ እምበር ክምዝምዝን ክዕብልልን ኣይኮነን ቢሎም ክትከላኸለላ እትኽእል ዓለም ዘይኮነትስ ክትሕቆፍ እንክብሉ ዝለገሶ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። እዚ ዜና ቫቲካን እዩ። ኣብ ናይ መወዳእታ መግለፂ ተሳተፍቲ ናይቲ ኣብ ሴኦል ደቡብ ኮርያ ዝተኻየደ ቀዳማይ ኮንፉቺያውን ክርስትያናውን ዓውደ ዘተ ኣብ መንጎ ክልቲኡ ልምድታት ምሕዝነትን ዘተነ ንምዕማቕ ከምኡውን ንመምዕባል ሰብኣውነትን መላእ ሕብረተሰብ ሂወትን ብሓባር ክሰርሑ ቃል ይኣትዉ። ሓቂና ርክብ ንፍልልያት ኣይድምስሶን ኣብ ክንድኡስ መርድዳእ የዕምቆ ምትእምማን ይሐይል ንኹላትና ድማ የህብትም ዝብል ናይ መወዳእታ መግለፂ ተሳተፍቲ ናይቲ ኣብ ሶንግ ካቶሊካዊ መንበረ ጥበብ ኣብ ሴኡል ደቡብ ኮርያ ካብ ዕለት 4 ክሳዕ 5 ነሓሰ ዝተኻየደ ቀዳማይ ኮንፉቺያውን ክርስትያናውን ዓውደ ዘተ ይንበብ። እቲ ኣብ መንጎ ዝተፈላለዩ ሃይማኖታት ናይ ሓባር ዘተዘነቓቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ምስ ካቶሊካውያን ጳጳሳት ጉባኤ ኮርያ ኮንፉቺያዊ ተቋም ኮርያን ሶንግ ካቶሊካዊ መንበረ ጥበብ ብምትሕብባር ዘዳልዎ ዓውደ ዘተ ካብ እስያ ኤውሮፓን ሰሜን ኣሜሪካን ዝመፁ ምሁራት መራሕቲ ሃይማኖት መምሃራንን ሰብ ሙያን ኣኪቡ ሓድሽ ሰማይ ሓዳስ መሬትን ዓብይ ስኒት ዓብይ ሓድነት ኣብ ዝብል ቁም ሓሳብ ማእኪሎም ዘተ ኮንፉችን ክርስትያንን ንምሕናፅ ኣብነታዊ ሕብረተሰብ ከም ዝዘተዩ ዜና ቫቲካን ይሕብር። ብመንፈስ ምሕዝነትን እንግዶትን ሓድሕዳዊ ምክብባርን ድሕሪ ዝተኻየደን ዕለት 5 ሓዚ ዝተዛዘመ ዓውደ ዘተ ኮንፉችን ክርስትናን እምነት ዝተዘርግሐ ናይ መወዳእታ መግለፂ ተሳተፍቲ ናይ ሓባር ፃውዒቲ ፍትሒ ምክብባር ርህራሀ ሰላምን ስኒትን ዘለዎ ዓለም ንምሕናፅን ክርስትያንን ኮንፉቺያውያንን ኣብ ዝተፈላለየ ልምድታት ስሩ ዝሰርሩ እኳ እንተኾኑ ምፍልላይ ንምስጋርን ኩሎም ብሓባር ብክብሪት ዝነብርሉን ንሓድሕዶም ዝከናኸኑሉን ማሕበረሰብ ንምዕባይን ናይ ሓባር ባህጊ ከለልዩ ከም ዘተባብዖም ተመልኪቱ ኣሎ። እቲ ናይ መወዳእታ መግለፂ ቀፂሉ ክልቲኦም ትውፊታት ዝተፈላለየ ሃይማኖታውን ፍልስፍናውን መሰረታቶምን ኣብ ምልኣት ደቂ ሰባትን ሕብረተሰብን ዘለዎም ተነፃፃሪ ኣረኣእያን እኳ እንተሃለዎም ዝካፈልዎም ብርክት ዝበሉ ክብርታትን እምነታትን ይዝርዝር። ካብዚኦም ውልቃዊ ለውጢ ስነ ምግባራዊ ናብራ ንካልኦት ምሕብሓብ መሰረት ጥዑያት ስድራ ቤት ማሕበረሰባትን ሕብረተሰባትን እዮም ዝብል እምነት ፍትሓውን ሰላማውን ሕብረተሰብ ኣብ ቅንዕና ትሕትና ኣገልግሎትን ሓልዮት ሓበራዊ ረብሓን ዝተሰረተ መርሕነት ከም ዝምርኮስ ንተቓላዕቲ ንመፃ ወለዶታትን ናይ ሓባር ገዛናን ምሕብሓብ ግብረ ገባውን መንፈሳውን ሓላፍነት ምዃኑ ተስፋ ዝሓሸት ዓለም ብናይ ሕጂ ፈተናታት ዘይፍፅምናን ብሓባር ክንሰርሕ ይፅዋዓና ከምኡውን ኩሉ ምዕባለታት እደ ጥበብ ሰብኣዊ ክብርን ስነ ምግባራውን ክብርታት ብንጥፈት ክዓቢ ከም ዝኽእል ተመልኪቱ ኣሎ። ብመሰረት እቲ መግለፂ ተሳተፍቲ ኣብ ብርክት ዝበሉ ዓለማዊ ጉዳያት ማለት ማሕበራዊ ምብትታን ፅምዋ ግዱድ ስደት ምስፋሕ ዘይምዕርዩነት ዕንወት ከባቢ ኩናትን ኣድልዎን ከምኡውን ቅልጡፍ ምዕባለ ሰብ ስርሖ ኣስተውዕሎን ከም ዝዘተዩን እዞም ብድሆታት ብእደ ጥበብ ወይ ብቁጠባ ጥራይ ክምገቡ ኣይክእሉን እዮም። ስነ ምግባራዊ ጥበብ መንፈሳዊ ዕምቆት ናይ ማሕበረሰብ ስምዒት ከምኡውን ንክብሪ ነፍሲ ወከፍ ሰብኣውነት ሰብ ንሓባራዊ ረብሓን ዝተሓደሰ ተወፋይነት ዝሓትት እዩ ከም ዝበሉ ክፍለጥ ተኻኢሉ ኣሎ። ኣብቲ ሰነድ ተሳተፍቲ ብመፅናዕቲ ትምህርቲ ዘተን ግብራዊ ተበግሶታትን ከምኡውን ንመንእሰያት ብምውፋርን ስነ ምግባራዊ ትርጉም ናይ ዝቕልቀሉ እደ ጥበባዊ ምዕባለታት ብሓባር ብመድህሳስን ቀጻለ ምትሕብባር ክርስትያንን ኮንፉችን ክህሉ ይፅውዑ። ብተወሳኺ ኣብ መንጎ ኮንፉቺያውያንን ክርስትያንን ምሕዝነትን ዘተን ንምዕማቕ ቃል ኪዳን ይሐድሱ። ኣብ ርህርሃይ ፍትሒ ስኒትን ሓበራዊ ሓላፍነትን ዝተሰረተ ሕብረተሰባት ንምድንፋዕ ከምኡውን ንምዕባል ሰብኣውነትን መላእ ማሕበረሰብ ህወትን ብሓባር ምስራሕ ክውፈዩ ቃል ይኣትዉ። እቲ መግለፂ ተሳተፍቲ ነፍሲ ወከፍ ሰብን ነፍሲ ወከፍ መሰረታዊ ማሕበረሰብን ብክብሪ ብሰላም ብ

ተስፋን ብስኒትን ዝነብሩ ለዓለም ምህናጽ ክቕጽል ብዝብል መብፅዓ ይዛዘም። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 6/2/2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ሊመበል 14 ዝለገሶ ናይ ዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ብምኽንያት ካብዚ ዓለም ብሞት ምፍላይ ካርዲናል ላንጋ ዘመሓላልፎ ናይ ሕዘን መግለፂ መልእኽቲ ርእሰ ሊቃነ ጳጳሳት ሊዮን ኣብ ወርሒ ሕዳር ናብ ኡራጓይን ኣርጀንቲናን ፔሩን ክበፅሑ ምዃኖም ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ዝሃቦ መግለፂ ሃዋርያዊ ዕደት ርእሰ ሊቃነ ጳጳሳት ኣብ ኣሲዚ ኣብ ሴውል ደቡብ ኮርያ ናይ ዝተኻየደ ቀዳማይ ኮንፉቺያውን ክርስቲያናውን ዓውደ ዘተ ዘውፅኦ ናይ ፍጻሜ ሰነድ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ብፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊመበል 14 ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ሓምነናዊ ቅዋም ብዛዕባ መስዋዕቲ ቅዳሴ ዝዛረብ ሰነድ ቅዱስ ጉባኤ ኣማእኪሎም ዘቕርቦ ሰሙናዊ ናይ ዕለት 4/5 ኣስተምህሮ ትምህርተ ክርስቶስ ብምቕፃል ዕለት 5 ነሓሰ ብዛዕባ ቤተ ክርስትያናዊ ሸናኽ ሊጡርግያዊ ፀሎት ኣስተንቲኖም ንቅዳሴ ናይ ምረኻብ ቦታ ናይ እግዚኣብሄር ኣብ ወዱ ናብ ሰብኣውነት ኣብ መቕራብ ዝወሰዶ ተበግሶ እንክብሉ ይገልጽዎ። ቅዱስነቶም ረቡዕ ዕለት 5 ነሓሰ ኣብ ባዚሊካ ቅዱስ ጴጥሮስ ዝተኣከቡ ብኣሽሓ ፅፅሩ መቕመናን ኣብ ናይ ካልኣይ ጉባኤ ቫቲካን ሓምነናዊ ኣዋጅ ቅዱስ ጉባኤ ብዛዕባ ሊቱርግያዊ ፀሎት ዘቕረቦ ትምህርቲ ኣማኪሎም ኣብ ዝለገስዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከምቲ ሃዋርያዊ ቅዱስ ጳውሎስ ዝሕብሮ ክንፅሊ ዝምህረና መንፈስ ቅዱስ እዩ። ካብ መዓልቲ ጴንጠቆስጠ ጀሚሩ መንፈስ ቅዱስ ኣብ ቤተ ክርስትያን ይነበር፣ ንነፍሲ ወከፍ ንጥፈታት ብፍላይ ድማ ንጸሎት የነቓቕዕ። ካብ ሽዑ ጀሚራ ቤተ ክርስትያን ሚስጢር ፋሲካ ንምብዓል ካብ ምሕባር ኣይቦኸረትን እንክብሉ የስተንትኑ። ኣብዚ ግዜና ብብቕዓት ዝድረኽን ሓልክናት ተሓሳስባ ኣብዚ ዕብልል ኩነታት ጸሎት ትርጉም ዘይብሉን ንእሽቶን ክመስል ይኽእል። ኣብዛ ስነ ምርምርን እደ ጥበብን ኩሉ መልሲ ዝህብ እዩ ዝበሃለሉ ዓለም ጸሎት ሓደ ዓይነት ምሕዳም ወይ ካልእን ውልቃዊ ጥዑም ህይወት ዝዓለመ ስነ ኣእምሮዊ ሜላ ጥራይ ክመስል ይኽእል። ጸሎት ግና ብዓቂና መልክዑ ዳግማይ ምርካብ ይግባእ እንክብሉ የተሓሳስቡ። ሓምነናዊ ኣዋጅ ቅዱስ ጉባኤ ነዚ ድሌት እዚ ብዕቱ ብወሲዱ እቲ ናይ ጉባኤ ሰነድ ጸሎት ዝብል ቃል ነቲ ሊቱርግያ ብሓፈሻ ከም ዝገልጽ የረጋግጽ። እዚ ኣረኣያ እዚ እውን ውሳኔ ምዃኑ ቅዱስ ኣቦና ንጡፍ ተሳትፎ ምእመናን ማእከላይ ዓንዲ ገይርዎ ንተሓድሶ ሊቱርግያ መሪሑ እንክብሉ ኣረዲኦም። ሊቱርግያ ብቐዳምነትን ልዕሊ ኩሉን ናይ ምረኻብ ቦታ ናይ እግዚኣብሔር ተበግሶ ኣብ ወዱ ናብ ሰብኣውነት ምቕራብ እንክብል ይገልጾን የቕርቦን ኢሎም። ኣብ ነፍሲ ወከፍ ሰሙንን መዓልታዊ ሊቱርግያ መስዋዕተ ቅዳሴን ጸሎት ሰዓታትን መንፈስ ቅዱስ ኣብ ኣካላታ ዘንቀሳቅስ ኣገዳሲ ትንፋስ ቤተ ክርስትያን ምዃኑ ኣረጋጊጾም ኣብዚ ጸሎት እዚ ክርስቶስ ንብምሉእ ማሕበረሰብ ደቂ ሰባት ምስ ናይ ገዛእ ርእሱ ማሕልየ ናይዚ መለኮታዊ ውዳሴ የተሓሕዞ። ንብርሃኑ ምስ ዘናዊ ቅዱስ ቁርባን ተተሓሒዙ ነቲ ናይ ዕለታዊ ህይወትና ግዜ ይቅድስ ቢሎም ንዝተፈላለዩ ህሞታት ጸሎት ንግሆ ነታ መዓልቲ ብእምነትን ምስጋናን ንጅምራ። ኣብ ፍርቂ መዓልቲ ኣብ ማእከለ ፃዕርና እሙናት ኮይና ክንጸንሕ ሓይሊ ንሓትት ምሸት ምሸት ስራሕ ምስ ተወድአ ጸሎት ዘሰርግ ፀሓይ ኣብ ተዓርበልኹም ሞት የሰኒየና። ብለይቲ ንርእስና ንሰላም ኣምላኽ ኣሕሊፍና ንህብ። ነፍሲ ወከፍ ሰዓት ናይ ተስፋ ተግባር እዩ። ከምኡውን ኣብ ምድራዊ ንግደትና ምስ መላእ ቤተ ክርስትያን ክቡር ዳግማይ ምጽኣት ጐይታ ንጽበእ እንክብሉ ዝለገሶ ንዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ዛዚሞም። ርእሰ ሊቃነ ጳጳሳት ሊመበል 14 ኣብ ሞዛምቢክ ናይ ዛይሻይ ሊቀ ጳጳሳትን ሃዋርያዊ መስተናብር ዜና ዕረፍቲ ካርዲናል ላንጋ ምስ ተሓበሮም ኣብ ዘመሓላልፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ካርዲናል ላንጋ ብፀገማት ተስፋ ክቆርፁ ብዘይ ምፍቃድ ብተራን ቅንዓትን ብፅንዓትን ነቶም ብሓላፍነት ዝተዋሃቦም መዋሰ ዝተወፈዩ እንክብሉ ይገልፅዎም። ንዓስታት 28 ዓመታት ሰባኻ ሞዛምቢክ ዛይሻይ ዝመርሑ ዕለት 3 ሓሰ
ጳጳስ ኣብ መበል 98 ዓመት ዕድሚኦም ካብዚ ዓለም ብሞት ዝተፈለዩ ሊቀ ጳጳስ ብፁእ ካርዲናል ጁልዮ ዱዋርቴ ላንጋ ብምዝካር ናብ ሞዛምቢክ ናይ ዛይሻይ ሊቀ ጳጳሳትን ሃዋርያ መስተናብር ዛይሻይ ኣብ ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ንጳጳሳት ሞዛምቢክ ንቤተሰብ እዚ ፍቑር ሓው ብተወፋይነት ንዘገልገልሉ ሃገረ ስብከት ከምኡ እውን ንመላእ ሃገር ከምዚ ዝኣመሰለ ተባዕ ጓሳ ብምስኣና ኣብ እትሓዝነሉ እዋን መንፈሳዊ ቅርበቶምን ፅንዓት ካብ እግዚኣብሄርን ምፅንናዕን ተማሕፂኖም ኣብዚ ናይ ሓዘን ህሞት ግን ከዓ ልዕሊ ኩሉ ተስፋ ንእግዚኣብሄር ስለነዊሕ ዕድመ ዶም ጁልዮን ንፀጋ ክህነቱን ሞዛምቢክን ንኩላይት ቤተ ክርስትያን ኣመስጊኖም ገለ ካብቲ ፍሉይ መዳያት ናይ ነፍሴር ካርዲናል ላንጋ ኣብ ኣገልግሎት ጉስነት ንኢየሱስ መምህሩን ጎይታኡን እሙን እንክብሉ ገሊፆም ካርዲናል ላንጋ ኣብ ጉስነት ነፍሳት ናይ ምቅርራብ ስነ ጥበብ ተማሂሮም ብገርሒናነትን ብቕንኣትን ብፅንዓትን ነቶም ብሓላፍነት ዝተዋህቦም መጓስ ዝተወፈዩ ቢሎም ብፀገማት ተስፋ ክቆርፁ ኣይፈቐዱን ኣብቶም ተመሳሳሊ ፀገማት ግን ቃልብ ስራት ዘምፁ ቦታታት ዘለለዩ ብፍላይ ኣብ መንጎ ኩሎም ሞዛምቢካውያን መፃ ሕውነት ወንጌላዊ ሰላምን ዕርቅን ምእዋጅ ኣድላይ ኣብ ዝኾነሉ እዋን እንክብሉ ቅዱስነቶም ኣብ ዘመሓላለፎ ናይ ሓዘን መግለፂ ቴሌግራም የስተብህሉ እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልንመበል 14 ኣብ ወርሒ ሕዳር 226 ዓመተ ምሕረት ናብ ኡሩጓይ ኣርጀንቲናን ፔሩን ሃዋርያዊ ዕደት ከካይዱ ምዃኖም ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ ካብ ዕለት 6 ክሳዕለት 17 ሕዳር ናብ ኡሩጓይን ኣርጀንቲናን ፔሩን ሃዋርያዊ ጉዕዞ ከካይዱ ምዃኖም ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣስዒቡ ካብ ዕለት 6 ክሳዕለት 8 ሕዳር ኣብ ኡሩጓይ ናብ ሞንተቪድዮ ሳንዱን ፍሎሪዳን ክበፅሑ እዮም ካብ ዕለት 8 ክሳዕለት 11 ሕዳር ኣብ ኣርጀንቲና ቦኖስ ኣይረስ ኮርዶባን ሉኻንን ከምኡ ውን ካብ ዕለት 11 ክሳዕለት 17 ሕዳር ኣብ ፔሩ ኣብ ዘካይዱ ሃዋርያዊ መብፃሕ ኣብ ሊማ ቺክላዮ ኩስኮን ፑካልፓን ዑደት ከካይዱ ምዃኖም የመላኽት ኡሩጓይ ካብ ብጠቕላላ ብዙሕ ህዝቢ ካቶሊካውያን 36 ሚእታዊት ጥራይ ዝኾኑላ ኣብ መላ ላቲን ኣሜሪካ ዝወሓደ ቁፅሪ ካቶሊካውያን ዘለዎ ሃገር እያ ኣርጀንቲና ብወገኑ ካብ ቦኖስ ኣይረስ ዝመፁ ነፍሲሕ ርእሰ ሊቃነ ጳጳሳት ኣብ ናይ 12 ዓመት ርእሰ ሊቃነ ጳጳስናኦም ክበፅሑ እኳ እንተዘይከኣሉ ዓድናይቶም ቅድሚ ርእሰ ሊቃነ ጳጳሳት ሊዮን ዝነበሩ ርእሰ ሊቃነ ጳጳሳት ፍራንቸስኮ እያ ፔሩ ርእሰ ሊቃነ ጳጳሳት ሊዮን ኣፅቢቖም ዝፈልጥዎ ሃገር እያ ፈለማ ኣብ 1980ታት ከም ልኡካነ ወንጌል ድሓር ኣብኡ ጳጳስ ኮይኖም ዘገልገሉላን ዜግነት ዝተቐበሉላን ሃገር እያ ኣብዚ ርእሰ ሊቃነ ጳጳሳት ኣብ ውሽጢ 11 መዓልትታት 10 ከተማታት ክበፅሑ ዝገብር ናብ ላቲን ኣሜሪካ ዝገብሮ ሃዋርያዊ ጉዕዞ ሻድሻይ ኣህጉራዊ ጉዕዞኦም ክኸውን እዩ እቲ ናይ ጉዕዞ መደብ ኣብ ግዜኡ ክዝርጋሕ ምዃኑ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ የመላኽት ዞባዊ ማሕበር ሓለቃ ንኡሳን ፍራንቸስካውያን ኣሃው ኣብ ኡምብርያን ሳርደይናን ኣብ ቅዓት ቅዱስ ተማርያም ዘመላእክት ንቅዱስ ኣቦና ኣብ ዘስምዕዎ ናይ እንቋድሓን መፃእኩሙ ማደረ ኣሲዚ መንእስያት ተራ ተዓዘብቲ ኮይኖም ኣብ ክንዲ ዝቕፅሉ ብንጥፈት ዝሳተፍሉ መገዲ ዝደልዩ እምነት ተስፋን ሕውነትን ዝካፈሉላ ብፅእቲ መሬት እንክብሉ ይገልፅዋ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሓሙስ 26 ነሓሰ ኣብ ኣሲዚ ኣባ ማርኮ ቪያኔሊ ሓለቓ ዞባዊ ማሕበር ንኡሳና ሓ ፍራንቸስካውያን ኦምብርያን ሳርደይናን ኣብ መኽፈት ርክብ ርእሰ ሊቃነ ጳጳሳት ምስ መንእስያት ኣብ ቅርዓት ቅድስተ ማርያም ዘመላእክት ኣብ ዘስምዕዎ ናይ እንቋድሓን መፃእኩም መደ እቲ ፍራንቸስካውያን መኖኮስ ንፖርትዮንኮላ ንእሽቶን ቅድስትን ቦታ እንክብል ዝሰመዮ ብድኻ ኣሲዚ ኣዝዩ ዝፍቶን ልቢ ወንጌላዊ ገርሒናነትን ሕውነትን ሰላምን ዝድመፀላ ብሩኽ መሬት ዘንፀባረቐ ምዃኑ የስተብህሉ ዝኽሪ መበል 800 ዓመት ዕረፍቲ ቅዱስ ፍራንቸስኮ ዛ ኣሲዚ ኣብዚ ቦታ እዚ ዕለት 3 ጥቅምቲ 1226 ዓመተ ምሕረት ንሞት ሓፍቲ እንክብል ተቐቢሉ ዝበሉ ኣባ ቪያኔሊ
بفلاي كيدو عودة زدقل التشعن سلان شدشتان عمد ومحرد فرانشسكان من أسيات مصر سالكان باباسات لما بالعصر تربعات بزاكايد وركب زي تزعز مكوينو أبز عودة زتزي كبمن لا أوروبا زمز أشحت من أسيات أبزوري عن اشتبتات ألوت أبكرات بازيليكا كدستمار عمزو ملا أكتت أكيبام ناي أمنة تصفان حونة نقعزو كم التخافلو يغلحو أب مادم دمتا زبعو حلقة نوسان أحو فرانشسكاويان أمبريان ساردينان نباباس روما رساليكان باباسات لما بالعصر تربعات سلام الرخابهم دقيمهم بممسقان ناي وانجل تأمان النت مزخاخر كنكوون أب محقاز متبابع عن دقف الملكة إيو إيلام سالكان باباسات التي دستنا حاسة أبا أسيزي أبا زكايدو قصنة وعودات أبا كرعات بازيركا دستمار يمزم لأكت مسمان أساعد كم تراخبون كابتوم من أساعد زقرب اللهم حتى مسارت كيرم أبزل قسوك على معدان سور بطخا ونجل عونات أنتارت أنفينانة عورات عمز إنانة زيكون استهواسيان تكرات تقبل تخلق انكوون يبقى عنا انكبلو يغلحو منفساوي هدريك دوسو فرانشسكو زا أسيزي لوم بغامي كنبر خيل أبزا بيجوكونان حال كننا تقرصة تتخيد زل العالم كما يجرنان أي عقل قلت منفس كنحاكو فن كنقبالن نخيل نبعلا بقلولا واتنتقراج عونة نستلاليت بيتا كريستيان كما يجرنا كنعمن نخيل زيوم قلة كابتوم على شدستان حاسة كدوس أبونا أب أسيزي من سياد زق ربلا محطوطات كوينو أب كرعات بازيليكا كدوس تماريام زملا أكت مسمن سياد بمرخب أب إيطاليا زبا أمبريا كتما أسيزي زكايدو ناي حرم مع التحوري عدد كم زجمارو زينا فاتيكان يحبر كارولينا استبحلت كاب زاقرب زمتات سبعت كمي جيرم حقين عدد كم زامرت كريستوس كوينوم كقدسلون أبوشت من عدد قبيتا كريستيان تعاتيو زيز النح هيو أمنت كافلون يقلو زبل زقربتو قدامي حتو مسارت جيرم قدو سابونا بزهبو مالسي كاب قدمي سالس عمت تراي وقزقات ما زبا أوروبا كومون كابتي حدقين حيمانو تاونتن حقراونتن مسارت زقبرة وق زحلافت حقر كم زمسات بمزكار فرانشسكاويان ابتزوبا نزيت ننوح وان زيس انحت وفاينت كاتوليكاويان ارتودوكساويان كريستيان اسلامن بحبار بسلام كنبرو كم زحقزو عمل كيتم زي كقدسل زلو مقدمو خانو اقليحوم لومي نزناي مقررا بتوفيت امون موخان مالت انصارو حزنت مقاد زخري نمفواسن عرق معباين مسرح مالت ايو كريستيان اب منغستفلاليو من النتات ابزفت ترجمة حيمانوتنا من مزماز أبزفتن حبرات سبعت قبرت سلامك وخنوز تتعوعو إيام انقبلو دما يزخاخرو كما منفساويان أوداتنا أولدن كردوس فرانشسكو زا أسيزي كوين منبار مالت وانجلاونا تسربت تاخ حقينا ترقم مرد مالت إيو أنتارت أنفينانت إيو عوراتن عمزتن أي قبرنان تايدا تهواسيان تكراتن وتروني يسوس كن سعبون سلزدمان وخلو سب بحوتاتن تقبلتن يقبرنان اللي لا يكونن يخنن بر أبحاكو الزمد إيو نزم أقدم سعب حال حد يقزين نفسوا كففتنا التلال فتنا تتنا تقاومك زي مجو وي حلافي أقبابات زي مسعب مرجعتات مقبر مالت ونمخانو أبريهم سلزي بزعبا كريستوس ممسكار مساتن تقلبن كوينو يقتل مخنياتو نأمرون لبنان كينو سبسر حدوبات مالت كينو اتبقيقا حبريتان منادق تقلقن زفتر فرحي يخفتو دخلنات نسابات والا اون عبرحوق زلو كقرار بكم زغقل كردوس فرانشسكو بزعبا دخلنات زنبرو رديت أستنتينام بتي بيتا كريستيان مخان انتي مالت مخانو زاكرو نقلو كفوت غزا حونتا وحاقوس زسمعون زست ما قرن محبر السب سبات نتسقاوي كونت بحبر مهلاو كينو اتي منعباوي عالم كموون انصار كونات مس عمت اوياتن تشكانن زخونه واغا سقطان داغ مايزرخ بلو بوتا ايو كبرات من اسيات بحبر كوينكا بزعبا املاخ مزراب ببرحانو دما بزعبا هيوت بعلا بخلو تباقعان مستراتان عتوبنتان كتزارب كندي تبوق إيو أبزخد كايو نزي أقباب من نباب روزي بفلاي أبزي أدتباب كم سب سيغان دمن كم يجيرنا بحبار كم انخوون كنرس أبزي قبرنا زولو وان مسكروو كبولين أزمز جوفاني أبزي مبزحتي أقزي كينوك أربا مزائي وين أبزل عالم كتمت اتك عالس عالم كم يجيرنا بملو لبنا أملاخ وكنبلن خيل نرسالي كان باباسات روبرت بروبست أبناي
ገዛ ርእሶም ፀዋዕታዊ ጉዕዞ እንታይ ከም ዝሓገዞም እውን ይሓትት። ርእሰ ሊቃነ ጳጳሳት ውዱእ ምርጫ ምግባር ምናልባት እቲ ዝያዳ ሰውራዊ ተግባር ክኸውን ይኽእል እዩ። ሎሚ ዘሎ ፀገም ሓሓሊፉ ኣብ ናፅነት ዝደናገር ርድኢት ከም ዘሎ፣ እዚ ድማ ሽግራት ብምህዳም ንካልኦት ብምጥላም ወይ እውን ኣብ ቀፃሊ ዝቕየር መገድታት ሒደት ስጉምትታት ጥራይ ብምውሳድ ፈፂምካ ርሑቕ ከይተጓዓዝካ ክፍታሕ ከም ዝኽእል ዝብል ምትላል ክዕቢ ከም ዝኽእል ኣብሪሖም። ብቐፃሊ ሓድሽ ተመክሮን ዝምድናን ንብረትን ምድላይ መብዛሕትኡ ግዜ ውሽጣዊ ባዶነት ከም ዘመልክት ርእሰ ሊቃነ ጳጳሳት ኣንቂቖም ሰባት ንካልኦት ከም ዝልወጥ ንብረት ገይሮም ንኽርእዎም ክመርሖም ይኽእል እዩ። ሓቀይና ፍቅሪ ግን ፍፁም ዝተፈለየ ነገር እዩ። ንዘለዓለም ምውሳን ማሕቡስ ኣይኮነን። እንታይ ደኣ ንዛዕበይ ቀላሲ ሓይሊ ይኸፍተና ፍቕሪ ፀዓት እዩ። ክርከብ ዘሎ መገዲ እግዚኣብሔር ምሳና ዝገብሮ ጉዕዞ እዩ። እዚ እዩ እቲ ሓቀይና ትርጉም ናይ ነፍስ ወከፍ ፀዋዕታ። ርእሰ ሊቃነ ጳጳሳት ሊዮን ብሕቶ ጆቫኒ ተደሪኾም ብዛዕባ ናይ ገዛ ርእሶም ውልቃዊ ጉዕዞ ንእሽቶ ምልክት እንከቅርቡ ውሳነታት ብመዓልቱ ክሕደስ ከም ዘለዎን ፀዋዕታ ድማ ጉዕዞ ምድሓንን ፈውስን ምዃኑ ገሊፆም ሓጢኣት ንፍርዲ ሓደ ሰብ ከደብኖ ዝኽእል መገዲ መዓልታዊ ተወፋይነትን ቀፃሊ ንቕሓትን ይሓትት። ብተመኩረይ ጎይታ ንበይናይ ሓዲጉኒ ኣይፈልጥን ክብል እኽእል እየ። ኩሉ ግዜ ኣሰኒዩኒ እዩ። ምሳይ ዝኸዱን ዝጓዓዙን ሰባት እውን ይህበኒ። ኣብቲ ካህን ኣባል ማሕበር ኣጉስጢኖሳውያን ልኡከ ወንጌልን ክኸውን ኣብ ዝገበርኮ ፀዋዕታ ክሳብ ሎሚ ዝመርሓኒ ብርሃን ረኺበ ክሳብ ንኣዝዩ ፍሉይ ፀዋዕታ እወ ክብል ዝደረኽን ርእሰ ሊቃነ ጳጳሳት ምዃን ብተመኩሮይ ጎይታ ንበይነይ ገዲፉኒ ኣይፈልጥን ክብል እኽእል እየ። ሉዊጂ ዝተባህለ ወዲ 22 ዓመት ካብ ሲቺልያ ብፍላይ ከቢድ ኮይኑ ኣብ ዝስምዓሉ እዋን ወይ ኣብ ውሽጢ ቤተ ክርስትያን ዕንቅፋታት ኣብ ዝቕልቀለሉ እዋን ብዛዕባ ንተካ ጴጥሮስ ምእዛዝ ሰባት ኣብ ውሽጢ እዛ ፈዋሲት ፍቕሪ ብኸመይ ክፀንሑ ይኽእሉ ዝብል ንዘቕረበ ሕቶ ሓድነት ናብ ልቢ ኢየሱስ ቀረባ ምዃን ማለት ከም ዝኾን ኣፅኒዖም ብምሕባር ሓድነት ናይ መንበረ ጵጵስናኦም ጭርሖ ዝገበሩ ርእሰ ሊቃነ ጳጳሳት ሓድነት ሰውራዊ ነገር እዩ እንክብሉ ገሊፆም፣ ዋላ እኳ ቤተ ክርስትያን ውድቀትን ቆስልን እንተሃለዋ ከምዚ ዓይነት ሓድነት ዝከኣልን ዝረአን ኮይኑ ይቕፅል ኣሎ። ኣብ ዙርያ ኢየሱስ ብካልእ መገዲ ፈፂሞም ዘይራኸቡ ወይ ብሓባር ግዜ ዘሕልፉ ዘይነበሩ ደቂ ተባዕትዮን ደቂ ኣንስትዮን ኣሕዋትን ኣሓትን ይኾኑ። እዚ ተኣምር ቤተ ክርስትያን ብቐፃሊ ክፍፀም እንከሎ ምስጋና ንኣምላኽ ይኹኖ። ሎሚ እውን ኣብተን ሰባት ኣብ ነናሓድሕዶም ዝፈላለዩሉ ብዘይረአዩ መናድቕ ዝተመልኣ ከተማታትና ዘገርም ኮይኑ ይቕፅል ኣሎ። ክንደይ ዓይነት ኣድልዎን ዘይምዕርዩነትን ሓንሳብ ብሓንሳብ ከም ኣሕዋትን ኣሓትን ንሓድሕድና ምስተላሃለና ብኡ ንብኡ ክውዳእ ይኽእል እዩ። ርእሰ ሊቃነ ጳጳሳት ዝሃበዎ መልሲ ንቃላት ነብሰይ ንእግዚኣብሔር ተዕብዮ ጸሎት ናብ ዘቃልሕ ስነ መጎት ዓለም ኣቕኒዖም ሓቀይና ሓይሊ ሓደ ሰብ ኣብ ግዛእ ርእሱ ናይ ምትኳር ክእለት ዘይኮነስ ብትሕትና ንካልኦት ንምግልጋል ብዘለዎ ድልውነት ከም ዝዕቀን ገሊፆም፣ ምግባት ዘይኮነስ ምቕባል፣ መሓዝ ዘይኮነስ ምምላስ እዚ ንቤተ ክርስትያን ዝፍውስን ሓራ ህዝቢ ዝገብራን ሰባት ዘስተንፍስሉን ምድሓን ዝረኽብሉን ህይወት እግዚኣብሔር እዩ። ኢየሱስ ንቤተ ክርስትያን ዘለዎ ድሌት ንጹር እዩ። ኣካሉ ኮይና ህይወቱ ክትገልጽ ኣለዋ። እዚ ማለት ኣብነቱ ብምስዓብ ዝተፈለየ ዓይነት ሓይሊ ምጥቃም ዘየዋርድ ንኻልኦት ዘልዕል እንክብሉ ምስቶም መንእሰያት ዘካይድዎ ርክብ ይዛዝሙ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ 226 ዓመተ ምሕረት ኣብ ኣሲዝ ዝተኻየደ ናይ ፍራንቸስካውያን መንእሰያት ዓውደ ኣኼባ 226 መዛዘሚ ኣብ ዘዕረቦ ምሳተ ቅዳሴ መንእሰያት ንምርኽነትን ፍርሕን ክሰግሩ ከምኡ እውን ሓደስቲ ገጻት ታሪክ ክጽሕፉ የተባብዑ። ዕለት 6 ሓሰነቶም ካብ መላእ ኤውሮፓ ዝመፁ ብኣሽሓት ዝቕፅሩ መንእሰያት ኣብ ኣሲዚ ንብፍላይ ኪዱ ዓውደ ዘተ 226 ዓመተ ምሕረት ፍራንቸስካን መንእሰያት ዘሳተፈ ምስዋዕት ቅዳሴ ኣብ ባዚሊካ ቅዱስ ተማርያም ዘመላእክቲ ኣዕሪጎም ኣብ ዝለገስዎ ስብከት ንመንእሰያት ናይ ውሕዳት ዘይፍትሓውነትን ትዕቢትንን ብዙሓት ክቡርን ሕልምን ዝከሓደሉ ናብ ወሰናያስን ሕብረተሰብ ክኸዱ ኣተባቢዖም ምስ መምህር ቅዱሳት መፅሓፍቲ ከነንብብ ተፀዊዕና ኣሎና። ኣሰሩ እናሰዓብና ድማ ውሳኔታት ክንወስድ ኢና ኣብዚ ዘሎና። ምሩኽነት ፍርሕን ክንስዕር ልክዕ ከምቲ ንሃዋርያት ዝዓግቶም ንድሕሪት ከነብር ዝድረ
ኣምላኽና ጥርጣሬታት ክንፈርሕ ክንፈትሕ ኢና። ኢየሱስ ሓደስቲ ገጻት ታሪኽ ምእንቲ ክንፅሕፍ ምስ ታሪኹ ናብ ዘተ ይፅውዓና። ኣሲዚ ህይወትና ክቕየርን ብርሃን ክድርጉሕን ንዓለም ክፅግናን ከም ዝኽእል ኩሉ ፅን ዝብለላ ቦታ እያ ዝበሉ ርእሰ ሊቃነ ጳጳሳት ናይ ፍራንቸስኮ ናይ ኪያራ ድሕሪኡ ድማ ናይ ካልኦት ኣሻሓት መንእስያት ምልዋጥ መጀመርያ ኣብዚ ኣብ ኣሲዚ ከም ዝጀመረ የዘኻኽሩ። ነቲ ሎሚ ቤተ ክርስቲያን እተብዕሎ ዓመታዊ ክብረ በዓል ደብረ ታቦር እናሓሰቡ ኢየሱስ ብትኽክል ምስ ኣቦ ምስቶም ቅድሚኡ ዝነበሩ ሙሴን ኤልያስን ከምኡውን ምስቶም ብዘመኑ ዝነበሩ ደቂ መዛምርቱ ኣብ ዝገበሮ ዘተ መልክዑ ከም ዝቐየረ እቲ ናይ ሎሚ ክብረ በዓል የዘኻኽረና። ናብዚ ናይ ምስማዕን ምውሳንን ቀላሲ ሓይሊ ክስሕበና ንመን ክንነብርን ብኸመይ ክንነብርን ከም ዘሎና ንምርዳእ ዝሕግዘና እዩ። ቤተ ክርስቲያን ድምፂ እግዚኣብሔር ምልላይ እንመሓረላ ማሕበረሰብ እያ እንክብሉ ኣጉሊሖም ነቲ ንኩሎም ንኢየሱስ ክስዕቡ ዝወሰኑ ደፋራትን ማሃዝያውያንን ዝገበርዎ ንመንፈስ ቅዱስ ምእዙዛት ክንከውን ትብዓት ይሃልወና። ቅዱስ ፍራንቸስኮ ካብ ዓለም ንክምለስ ዝገበሮ ምርጫ ሰውራዊ ክኸውን እንከሎ ቅድስቲ ኪያራ ዝወሰደቶ ውሳኔ ዝያዳ ዘገርም እዩ። ኪያራ ከም ፍራንቸስኮ ብሓቀይና ናፅነት ክትነብር ትደሊ ነይራ። እዚ ድማ ፀዓት ክርስትና እዩ። እቲ ናይ መጀመርታን ብዙሕ ሓድሽ ጅማሮን እዩ። ክቡራት መንእስያት ሎሚ ኤውሮፓን ዓለም ብምልእታ እውን ሓደስቲ ቅዱሳን ንምርካብ ናባኻትኩም ይጥምቱ ኣለዉ። ብቓል ወንጌል ክተኣምኑ ደፊርኩም ብናፅነት ኢየሱስ ክርስቶስ ምሉእ ሰብ ክትኮኑ ንሓፍትና ድኽነት ድማ ሓቂፍኩም እቲ ናይ ምትእኽኻብኩም ኪዱ ዓውደ ዘተ 2026 ዓመተ ምሕረት ፍራንቸስካን መንእስያት መራሒ ቃል ተልእኾ እዩ። ናብቲ መርሓ መገዲ ዘይሓዝናሉ ጎደናታት ምኻድ ዝብል እዩ። ምኽንያቱ ንልቢ ክንሰምዐን ከለና ዝኽፈቱ መገድታት ንመንፈስ ክንእዘዝ ከምኡውን ነቲ ትንስኡ ዘሎ ጎይታ ኣብ ቅድሜና ክኸይድ ዝመረፆ መገዲ ምስዓብ እዚ ኩሉ ክግበር ኣለዎ። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘጠንቀቕዎ ካብ ቁስሊ ጎይታ ርሕቀትና ከይሓዝና ዝፍፀም ቢሎም እቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝለገስዎ ናይ ወንጌል ሓሴት ሃዋርያዊ ምዕዳን ጠቒሶም ኢየሱስ ንሕሶም ደቂ ሰባት ክንትንክፍ ናይ ካልኦት መከራ ስጋ ክንትንክፍ ይደሊ። ነቶም ካብ ልቢ ሰቃይ ደቂ ሰባት ርሕቐትና ክንሕሉ ዝድርኹና ውልቃዊ ወይ ረብሓዊ ምሾት ምድላይ ከነቋርፅ ይፅበ ኢሎም ዋላ እውን ሰማዕቱ ብገዛእ ገዛኻ ዘለዉ እውን ከይተረድእዎ ልክዕ ከምቲ ንቅዱስ ፍራንቸስኮ ዘጋጠመ ርእሰ ሊቃነ ጳጳሳት ካብ ባህሊ ስልጣን ርሒቕካ ንደቂ ሰባት ዝፈላለዩ መናድቕ ምፍራስ ፈፂሙ ንስድራ ቤት ከተማ ወይ እውን ትውፊት ክሕደት ከም ዘይኮነ ኣስሚሮም እንታይ ደኣ ካብ መንፈሶም ካብ ፍርሕን ድንቁርናን ዝተማሃዙ ጸላእቲ ከምኡውን ካብቲ ብኩሉ ወገን ኣዝዩ ዝበልፀና ክውንነት ናይ ገዛእ ርእሱ ጽሑፍ ንእሽቶ ስርዓት ክፅዕን ዝደሊ ዓመፅ ሓራ ንምውፃእ የገልግል እዩ ኢሎም። ኣብ እግዚኣብሔር ምውካል ማለት ከም ፍራንቸስኮን ኪያራን ዝድናቕን ክግልገልን ኣሕዋትን ኣሓትን ዘለዎ ዓለም ምርካብ እምበር ክምዝምዝን ክዕብልልን ኣይኮነን ቢሎም ክትከላኸለላ እትኽእል ዓለም ዘይኮነትስ ክትሕቆፍ እንክብሉ ዝለገስዎ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። እዚ ዜና ቫቲካን እዩ። ኣብ ናይ መወዳእታ መግለፂ ተሳተፍቲ ናይቲ ኣብ ሴኦል ደቡብ ኮርያ ዝተኻየደ ቀዳማይ ኮንፉቺያውን ክርስትያናውን ዓውደ ዘተ ኣብ መንጎ ክልቲኡ ልምድታት ምሕዝነትን ዘተነ ንምዕማቕ ከምኡውን ንምምዕባል ሰብኣውነትን መላእ ሕብረተሰብ ሂወትን ብሓባር ክሰርሑ ቃል ይኣትዉ። ሓቀና ርክብ ንፍልልያት ኣይድምስሶን ኣብ ክንዲኡስ ምርድዳእ የዕምቖ ምትእምማን ይሐይል ንኩላትና ድማ የህብትም ዝብል ናይ መወዳእታ መግለፂ ተሳተፍቲ ናይቲ ኣብ ሶንግ ካቶሊካዊ መንበረ ጥበብ ኣብ ሴኡል ደቡብ ኮርያ ካብ ዕለት 4 ክሳዕ 5 ነሓሲ ዝተኻየደ ቀዳማይ ኮንፉቺያውን ክርስትያናውን ዓውደ ዘተ ይንበብ። እቲ ኣብ መንጎ ዝተፈላለዩ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ምስ ካቶሊካውያን ጳጳሳት ጉባኤ ኮርያ ኮንፉቺያዊ ተቋም ኮርያን ሶንግ ካቶሊካዊ መንበረ ጥበብ ብምትሕብባር ዘዳልዎ ዓውደ ዘተ ካብ እስያ ኤውሮፓን ሰሜን ኣሜሪካን
زمزم مهورات مرحت حیمانات ممحرانن سب میان آکیبو حدش سماي حدس مرايتن عبي سنت عبي حدنت ابزبل قوم حساب ما كيلام زده كونفوشن كريستيانن نه محنات عبنتا حبرت سب كم زدتايو زينا فاتيكان يحبر بمنفس محزنتن انقدوتن حرحدعو مكببارن دحرز تخايدن الات حموشتن حزز تزازمة عودة زده كونفوشن كريستنان امنات زده زرقحنا عمود عطم مقلسي تساعتفتن عي حبر تساوعي تفتحي مكببار ره الراه سلامن سنت نزلو عالمنا محناتن كريستيانن كونفوشيو يعنن ابستفرالي لمدتات سورز سرر وقوان تقونو مفللاي نمسقارن كلهم بحبار بخبرت زناب الرولون نقاد حدم زكناخ نولون محبر صب نمعباين ناي حبر باحقي كلليو كمزة تبابعهم تملكيتو اللو تي نايمو داتا مقلز قدسيرو كلتيام توفيتات زتفرالي حيمونتاون فلسفناو نصرتاتومن ابمل اتدك سباتن حبرات سبن زلووم تنزعزاري الرعا ايانوكو انتحلووم زكافلووم بركت زبالو كبرتاتن امنتاتن يزرزر كبزيوم ولك اولوتي سنمقبارو نابرا نخالقو تمحبحب مسالة طعيات صدرابيت محبر سباتن حبرات سباتن ايوم زبل امنات فتحاون سلاماون حبرات سب عباكن عنا تحتنا اقلقلوتن حاليوت حبرو الربحان زتسرات مرحنات كمزمرقوس نتاقالاعتي نمزع ولدوتاتن ناي حبر قزانان محبحب قبرة قباون منفساون حلافنات مخوانو تسفى زحشت عالم بناي حجي فتناتات زيفت منعن بحبار كنسرح يسوع عنا كومؤون كلو معبالتات لتبب سبعو كبرن سنة مقبارون كبرتات بنتفت كعبي كمزق التملكيتو اللو بمسرد تمقلاتي تساتفتي عب بركتزبالو عالمو قدات مالت محبراوي مبتتان تموا قدود سدات مصفح زي معريونات عنوات كبابي كناتن عدلوان كومؤون كلتوف معبال سبسرحو استو علون كمزاتيون ازم بدهوتات بقدات بابواي بقطبات راي كمقابو اي كولون ايام سنة مقبارو تباب منفساوي عمقات ناي محبرة سب سمعيد كومؤون نخبر نفسو كف سبعو نتسب نحبرو الربحان زتحدس توفاينت زحاتت ايو كمزبالو كفلات تخايلو اللو ابتسانة لتساتفتي بمتصنعة تمرتي زتن قبراو تباق صوتاتن كومؤون انما نسيات بموفارن سنة مقبارو ترقم ناي زق الكالو ادت باباو معبالتات بحبار بمدهساسن كتسالة متحبار كريستيان كونفوشن كهلو يسوع بتوساقي أبمانغو كونفوشيو يانن كريستيان محزنة زادنن معماق قال كيدان يحدسو أبره الرهي فتحي سنيتن حبر وحالفنة زيت سرة حبرة سباتن مدنفع كومؤون نمعبال سبعونة ملا محبر سب هيوتن بحبر مسراح كوفايو قال يعطو اتمقلسي تساتفتي نفسو كف سبن نفسو كف مسرطو محبر سبن بخبري بسلام بتصفان بسنيتن زنبرو لعالم مهنات كقدسل بزبل مبزعة يزازم كبراتنا كبران سمعتنا سلام كتتالكم نمسكن ناي لومي مدب فنونا أبزي يزازم أبنات وحمد فنوك سابن الراقب بدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس